0: እንደምናመሻችሁ የተከበራችሁ አድማጮቻችን፣ ይህ የቢቢሲ ልዩ ፕሮግራም ነው። አብራችሁ የምቆየው ደግሞ ምንተስኖት ተሾመ ነኝ። ዛሬ በዚህ በልዩ ፕሮግራማችን ይዘን የመጣነው ከኢትዮ ጃዝ አባት ሙላቱ አስታጥቄ ጋር የተጣመረው ወጣቱ ድምጻዊ ጀምበሩ ደመቀን ነው። ጀምበሩ ከዛሬ 50 ዓመት በፊት የኢትዮ ጃዝ ሙዚቃ ንጉስ ሙላቱ አስታጥቄ ሰራውን አይፈራም ጋሜ የተሰኘ ሙዚቃ ለዚህ ዘመን የሂፕሆፕ አድናቂ እንዲሆን አድርጎ ተጫውቶታል። ጋሽ ሙላቱ አስታጥቄም በሙዚቃ ቪዲዮ ላይ አብሮ ተሳትፏል። ጀምበሩ በስሙ በሰየመው በዚህ አልበም የተለያዩ ሙዚቀኞች ስራን ሳምፕል ያደረገ ሲሆን የዘመኔ ድምፅ ነው ያላቸው ስራዎችንም አቅርቧል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ።
1: ማዳምጥ አይነሱ አልነበርኩም። ፋሚሊ ውስጥም የተለመደ ነገር አልነበረም። እኛ ቤተሰብ ውስጥ 11 ዓመት የሆነ አካባቢ ነው ለሙዚቃ ኢንትሮዲስ ስደረግ ሂፕሆፕ የሚባል ሙዚቃ ነበር ለመስማት የጀመርኩት እና ሂፕሆፕ ሰምሃው ውስጤ ነበር፣ ልቤ ውስጥ ነቅሶ ነበር እና

0: ሙዚቃ የጀመርኩበት ታይም ጋር ስንመጣ አራውንድ ሃይ ስኩል ነበርኩ። የጀመርኩት ፕሮዲስ በማድረግ ነው። አቤት ውስጥ ቁጭ ብዬ ኮምፒውተር በጣም ወዳለው እኔ ከኮምፒውተሮች ጋር ያደግኩትና የሆነ ሶፍትዌር ተልኮልኝ ኤፍኤል ስቱዲዮ የሚባል የቅንብር ሶፍትዌር ልፈላስፍ ብዬ ነው ጁስት ቢት መስራት ጀምሬ 11ኛ ክፍል ክረምት ላይ ነበረ። ብዙ ቢቶች ምናምን ሰራው እና ምን ላርጋቸው ብዬ ሳስብ በጣም ቱማች ስለሆኑ እኔ ደግሞ ብዙም ሙዚቃ የሚሰሩ ሌሎች ጓደኞች ምናምን የለኝም እና ብቻዬን ነበር የምሰራው። ስለዚህ ዝም ብዬ ለምን ሂፕሆፕ ስለምወድ ለምን ዝም ብዬ ራሴ አልሞክርበትም ብዬ ከዛ ነው የጀመረው ማለት ነው የኔ ሙዚቃ አሰራር።
1: የመጀመሪያው ያስተዋልኩት ነገር ልክ እንደ መጽሐፍ መግቢያ እና መውጫ አለው ሙዚቃ። ለምሳሌ ኢንትሮ ብለህ የሰየምከው ሊነጋ ነው የሚለው መውጫ ደግሞ የሚለው ለውጥ አለ። አደራጃጀቱን በዚህ መልክ ማድረግ የፈለክበት ምክንያት ለምንድን ነው?
0: ለእኔ አልበም ሲባል ማየበት መንገድ ምንድን ነው? አንድ ስቶሪ መናገር መቻል አለበት። ከሙዚቃው ባሻገር የሆነ እኔ መናገር የፈለግኩት መልክ መኖር መቻል አለበት በእነዚህ ሙዚቃዎች ውስጥ ማለት ነው። እና የተወሰነ ኢቨን የሙዚቃዎቹ ስትራክቸር አለ። የመጀመሪያው የሁለተኛው የሶስተኛው እያለ የሚሄድበት ስትራክቸር የሆነ ነገር ለመናገር ይሞክራል። ግን ደግሞ ኦልሶ ኢንዲፔንደንትሊ ልስማው ብትል ደግሞ የተለያዩ ዘፈኖችን ኢንዲፔንደንትሊ መስማት እንድትችል ያደርጋል። እና ኢንትሮና አውትሮ ያለበት ምክንያት እኔ ሙዚቃውን ስጀምረው አልበሙን ስጀምረው የነበርኩበት ታይም ካምፓስ ውስጥ ነበርኩና ከዛ አንጻር ማያቸው እና ማስባቸው ፊሎሶፊዎች አሉ ፐርሰናል የሆኑ እና እነዛን ነገሮች በምን መልኩ ነው ሙዚካሊ ላሳርፍ የምችለው ብዬ የሆነ ታሪክ ጀምሮ ሲያገባድስ እና ማገባጀጃው ደግሞ ወደ ሌላ ታሪክ መጀመሪያ እንደሆነ ነው ለመናገር የፈለኩ። እንደሰማው ከሆነ ኢንትሮ ኢትስ ሞር ኦፍ ገና ሊነጋ እንደሆነ ይነግራል። ልክ ደግሞ መጨረሻ ላይ ለውጥ የሚለውን አውትሮን ስሰማው የዚህ ሁላ ነገር ማገባጀጃ ለውጥ ነው። እኔ በዚህ ፕሮሰስ መጨረሻ ላይ እኔ ይህን አልበም ስጨርስ ሪያላይዝ ያደረኩት ትልቁ ኮንሰፕት እኔ መለወጤን ነው እና ከዚህ በኋላ ሊመጣ የሚችለው ነገር ደግሞ አንጻራዊ ነው። ከዚህ ለውጥ የመነጨውን ነገር ነው ማቀርበው። ዋናው ሰው ቀጣይንም ስራ ትንሽ ኢምፕላይ ያደርጋል።

0: ወዝ
1: ሌላኛው አልበም ላይ ያስተዋልኩት አንድ ከ35 ደቂቃ የሆነ ሙዚቃ አለ የቴጌ ጨዋታ የሚለው ለምን እንደው እንዲህ እንዲያጥር ይፈልከው
2: ሙዚቃ እንት ነው ኢሞሽናል እና ክሪኤቲቪቲ የሚ ፑሽ የሚያደርግ አርት ነው አርት ፎርም ነው እንደዛ እንደመሆኑ እኔ ሐሳቤን እዛ ሙዚቃ ሐሳብ ሰራው ሊሚት ነበረው ብዙ መናገር አልፈለኩም ሙዚቃው መናገር የሚችለው በትንሽ ነገር ውስጥ ብዙ ነገር መናገር የሚችል አይነት ሙዚቃ ነው የጻፍኩት አይ ዶንት ኖ አንዳንድ ሰዎች የተለያዩ ትርጓሜ እየሰጡት ያነጋግሩኛል ግን አንተ በምን መልኩ እንዳዳመጥከው አንድ ሁለት ሶስት ትርጓሜዎች አሉት ሙዚቃው ኢቭን ዶ አንድ ከ30 ሰከንድ ቢሆንም አንድ ደቂቃ ከ30 ሰከንድ ቢሆንም ኦልሞስት 3 4 ትርጉሞች አሉት እና ምን ያህል ኢሞሽናል የሆነ ሙዚቃ እና ክሬቲቭ የሆነ ሙዚቃ ምን ያህል ፓወርፉል እንደሆነ ያሳየውበት ሙዚቃ ነው። ይህንን ስሰራው ምናልባት ቴክኒካሊ በዚህ ሌቨል አስቤው ላይሆን ይችላል ግን ያቺ ፖይንት ላይ ስደርስ ነው እዚህ ጋር ነው ማለቅ ያለበት። አልጨምርበትም አልቀንስበትም እና አንድ ደግሞ ሌት የሚያደርገው ከአልበሜ ውስጥ እሱ ዘፈን ሙሉ በሙሉ ኢሞሽናሊ አክቲቭ የሆንኩበት ዘፈን ነው። ግጥሙንም ስጽፈው ዜማውንም ስሰራው ቅንብሩንም እኔ ነኝ የሰራሁት እና መናገር የፈለግኩትን ነገር ተናግሬ ያለፍኩበት ሙሉ በሙሉ ሙዚቃ ነው። ምናልባት ወደፊት ያለው ሊመጣ ያለውን ፐርሰናሊቲን በጣም ሪፍሌክት የሚያደርገው ሙዚቃ እሱ ይመስለኛል።
1: ከጋሽ ሙላቱ ጋር በተለይ አይፈራም ጋሜን ለመስራት የፈለክበት ምክንያት ምንድን ነው? ከዛ እስቲ ጀምረን እናውራ።
2: ያው አቀናባሪው ለአከመረት ይባላል። እኔ እና እሱ

የዛሬ ሁለት ሶስት ዓመት ነው ይሄ ሙዚቃ የጀመርነው ያኔ ነው። እንግዲህ ያኔ እኛ ጋሽ ሙላቱን በስምና በክብራቸው ነው የምናውቃቸው እንጂ በአካል ተገናኝተንም አናውቅም። እና ሳምፕል እናደርጋለን የተለያዩ ሙዚቃዎች። በዛ መሀል ነው አንድ ቀን ሳምፕል አድርጎ ይህንን ሙዚቃ ቀድሞ ላከ። ይዞልኝ ይመጣል እና አይፈራም ጋሚ የሚለው ሳውንዱ ነበር እዛው ላይ ሳምፕሉ ላይ ነበር። እና ያንን ኮንሰፕት ይዤ ሙዚቃ ለመስራ ሞከርኩ። ከዚያው ሙዚቃው ሙዚቃ ነው እና ጊዜ ፈጃል። እንደምንም ብለን የሆነ ደረጃ ላይ ያደረስነው የዛሬ አመት ገደማ። ያንን ሚዶ ሬከርድስ ተቀላቀልኩ እና በዛ መሀል የኔ ማናጀር ጉታ እንዳልከው እሱ እንትን ማድረግ ነበረብን፣ ኮፒራይት ፈቃድ ያስፈልግሃል መቼስ እንደዚህ አይነት ሳምፕል ስትጠቀም። በዛ ላይ ደግሞ እሳቸውን ማክበር እና የሰራነውን ስራ እንዲሰሙ እንፈልግ ነበር እና ይህ ቻንስ አለ ብሎ ሲነግረን እናገኘው እና ኮፒራይት ፈቃዱንም ጠይቀን ሙዚቃውንም ልናሰማው የደረሰበት ደረጃ ድረስ እንትን ሞከርን እና ተገናኘን። እኔ እንደውም ያን ቀን በጣም

ነበር ምንም አላልኩም እሳቸው በዛን ጋፋ ሰው አጠገቤ ቁጭ ብለውና ሙዚቃዬን ሲያዳምጡት ከዛም በኋላ በጣም ሪአክሽናቸው ነው እየገረመኝ በጣም ወደዱት ያከበርናቸውን ያህል ያከበሩኛል ከዛም በኋላ ከኮፒራይት ፈቃዱ በተጨማሪ ሙዚቃውም ላይ እና ከዛም ባሻገር

0: እኛ ጅስት ሌሎች እንደ ማንኛውም ሙዚቀኛ ሙዚቃ ስንሰራ ባለንበት ጊዜ ነው ይሄ እድል የተፈጠረው ማለት ነው።
1: ከሀምሳ ዓመት በፊት ነው አይደል የተሰራው የአይፈራም ጋሜ?
0: አዎ፣ ኦሪጂናል ሳምፕሉ።
1: አዎ
0: አዎ አዎ።
1: ጋሽ ሙላቱ አሁን በአንተ ድምፅ በዚህ መልኩ ተሰርቶ ሲሰማው ጋሽ ሙላቱ ምን አለ?
0: መጀመሪያ የነበረው ሪያክሽን እንዴት አመጣችሁት ብሎ ነበረ። መጀመሪያ እንደዛ ነው ያለኝ፣ ምክንያቱም ስትራክቸሩ ትንሽ ወጣ ያለ ነው የሙዚቃው። ስናት እንትን ነው የሆነ ላቲንን አይነት የላቲን ሙዚቃም ስሜት አለው እና ያንን እንዴት ወደ ሂፕሀፕ አምጥታችሁ እነዚህ ሞደርን ሳውንዶች ከተታችሁ ጥያቄን የፈጠረበት እና ሳውንዱን ከምንም በላይ ያደነቀው ሳውንዱን ነው። በቃ ከግጥሙም ከምኑም በላይ እንዴት እንደተዋሃደ እየሰማው በጣም ተገርሞ ነበረ። ቁጭ ብሎ ኦኒዝም ቢ ሳዳምጥ ነበር የሱን አስተያየት እና በጣም ነው የተገረመው። የበለጠም ደግሞ እንደዚህ አይነት ስራዎች ፖቴንሻል እንዳለም ስላየ የነገረኝም ከዛ በኋላ ኦኬ ይህን መንገድ ብትቀጥሉበት በጣም አሪፍ ነው ያለን። ይህንን የድሮ ስራዎች ውስጥ አሁን ያለውን መንፈስ ማሳየት ከቻለ ሁለቱን ነገሮች ምንድነው እንደ ብሪጅ ማገልገል እንችላለን።
1: ስለዚህ
0: ጀነሬሽኖች
1: በሁለቱ ትውልዶች መሀል ድልድይ ሆኖ የመቀጠል ሀሳብ ነው የነበረው።
0: ኤግዛክትሊ ኤግዛክትሊ።
1: ሂፕሆፕን ከኤሌክትሮኒክስ ሙዚቃ ጋር በጥምረት ያየንበት አልበም ነው ማለት እንችላለን ያንተን ስራ?
0: በተወሰነ መልኩ አዎ ማለት ይቻላል። ምክንያቱም ሂፕሆፕ አለው እና ኤሌክትሮኒክ

አምስት ከሚሰሩ ሙዚቀኞች መሃል አንድ አራት እነ ኬንድሪክ ለማር እነ ጀርሜን ኮል ድሬክ የሚባሉ አርቲስቶች በጣም ጀነራል ሂፕሆፕ የሚሰራበት ማንነቴ ላይ ኢንፍሉዌንስ አላቸው። ወደዚህ ደግሞ ስመጣ ይሄ አዲሱን ጀነሬሽን የሚወክሉ ሙዚቀኞች አዲሱ ጀነሬሽን ማለት የፈለግኩት ለምንድን ነው? ይሄ ሞደርን የሆነውን ሳውንድ እና የተለያዩ ስልጠምቶችን ኢንትሮዲስ ያደርጉ ያሉ ሙዚቀኞች ለማለት ፈልጌ ነው። ከእነሱ በተወሰነ ተጽዕኖ ያደረብኝ አርቲስቶች አሉ፣ ኢንክሉዲንግ በዋነኛነት ሮፍናም፣ ካስማሰ፣ ዮሐና እነ ዲጄ ሚላ አቀናባሪዎች ማለት ይህንን ጀነሬሽን ወክለን እንሰራለን ብለው የሚናገሩ ብዙ ሙዚቀኞች አሉ እና አንደርስታንድ ማድረግ ይችላለን እንዴት ከኛ ሳውንድ እና ከኛ ኮንሽስ መልክት ጋር በምን መልኩ ሪሌት እንደሚያደርጉ።

0: አልበም ላይ ነገን ተስፋ ማድረግ ኢትዮጵያዊነት ዓለም ፍራት መድፈርን መናገርን ከፊት መሆን በተለይ ይሄ ኢትዮጵያዊነትን መስበክ ላይ ከፍቅር ይልቅ ይሄኛው ጎልቶ ተሰምቶኛል። በአጠቃላይ በስራዎች ልታስተላልፈው የፈለከው መልእክት ምንድነው?
1: በጣም የተለያዩ መልእክቶች ነበሩ ያኔ ወላቱ ለመናገር ማለት ነው። ያው እያደግ ካለው ሙዚቀኛ ነኝ። በዛም ጊዜ እንደዛ ነበርኩና ይህን አልበም በሀሳብ ደረጃ ሰራው። የተለያዩ ሙዚቃዎች በተለያዩ ታይሞች በተለያዩ ስሜቶች የተሰሩት እና ያው ጀነራሊ ምንድነው ኮንሽስ የሚባለውን መልእክት ቢሆንም ለማስተላለፍ ሞክረው፣ ግን አልበሙ ላይ የነበሩኝ የተለያዩ ሙዚቃዎች ሁሉም ከተለያየ ቦታ እና የተለያየ መልእክት ኦልሞስት ያላቸው ናቸው። ኢንኮመን የተወሰነ ነገር ቢኖራቸውም እና በዚህ አልበሜ እኔ የነበርኩባቸውን ስቴቶች ነው ሪፍሌክት ያደረኩት። የተለያዩ ጀንበሩ ይህን ሊመስል ይችላል በተለያዩ ጊዜያቶች ውስጥ የሰራውን ሙዚቃዎች እና የተወሰነ የተሰማውን ነገር የተወሰነ ሊያሳይ የፈለገውን ነገር ያሳይበት ይመስለኛል። አሁን ባለውበት ሰዓት ላይ የበለጠ ዲቴል የሆነ መልክ ያለኝ ይመስለኛል። ቀስ ብለን የምናየው ይሆናል። እሱ ግን ያው ይሄ ነው የምለው መልክት የለኝም። እውነቱን ለመናገር የተለያዩ ሀሳቦች ናቸው እዚህ ያዋል በሚል የታዩት።
0: ለዛሬ ያሰናዳ ነው የልዩ ዝግጅታችን ይህንን ይመስል ነበር። የቢቢሲ አማርኛ ዜናዎችን በድረገጻችን www.bbc.com/amharic ላይ ወይንም ደግሞ የቢቢሲ አማርኛ የፌስቡክ ገጻችን ላይ ይከታተሉ። አስተያየትና ጥያቄ ካላችሁ በፌስቡክ የመልእክት መቀበያ ሳጥናችን ላይ ልትጽፉልን ትችላላችሁ። ሰናይ ምሽት።

አድማጮቻችን የቴክኒክ ችግር ስላጋጠመን መደበኛ ፕሮግራማችንን በዚህ ሰዓት ማቅረብ አልቻልንም። ችግሩን ለመፍታት ጥረት እያደረግን ስለሆነ ስርጭታችን በቅርቡ ተመልሶ ይጀምራል።

አድማጮቻችን የቴክኒክ ችግር ስላጋጠመን መደበኛ ፕሮግራማችንን በዚህ ሰዓት ማቅረብ አልቻልንም። ችግሩን ለመፍታት ጥረት እያደረግን ስለሆነ ስርጭታችን በቅርቡ ተመልሶ ይጀምራል።

አድማጮቻችን የቴክኒክ ችግር ስላጋጠመን መደበኛ ፕሮግራማችንን በዚህ ሰዓት ማቅረብ አልቻልንም። ችግሩን ለመፍታት ጥረት እያደረግን ስለሆነ ስርጭታችን በቅርቡ ተመልሶ ይጀምራል።

አድማጮቻችን የቴክኒክ ችግር ስላጋጠመን መደበኛ ፕሮግራማችንን በዚህ ሰዓት ማቅረብ አልቻልንም። ችግሩን ለመፍታት ጥረት እያደረግን ስለሆነ ስርጭታችን በቅርቡ ተመልሶ ይጀምራል።

0: ጥዕና ብና ዝኽብርኩም ሰማዕቲ ሬድዮ ቢቢሲ ከምቲ ልሙድ ኣብ ዓለምና ተኸሲቱ ብዛዕባ ዘሎ ለበዳ ኮሮና ቫይረስ ዘሎ ምዕባለታት ዘድህስሱ ምድላዋት እዮም ክህልውና።
1: መከላኸሊ መንገድታት ኮሮና ቫይረስ ዝገጥሞ ዘሎ ሃይማኖታውን ማሕበራውን ፈተነታት እንታይ መስል እውን ክነቕርብ ኢና።
0: በዓል ሞያ ጥዕና ብዛዕባ ኮሮና ቫይረስ ዝሕልፎ መልእኽቲ ክህልዎ እዩ።
2: ተዓል ረስኒ ሕፅረት ምስትንፋስ እንድሕደ ኣለዎ ወይ ምስ በቲ ኮቪድ-19 ተለኽፈ ሰብ ጥቡቕ ምቅርራብ ብፀንሑ እንተኮይኑ ብሕማም ኮሮና ቫይረስ ክንጥርጥሮ ንኽእል።
1: ብዛዕባ እዚ ንዓለም ተቆፃፂርዋ ዘሎ ኮሮና ቫይረስ ብኸመይ ርጡብ ሓበሬታ ንረክብ እውን ክንሕብረኩም ኢና።
0: ናብ ኣስመራ ዝወስደና ዛንታ ሓንቲ ጓል ኣንስተይቲ እውን ሒዝና ኣለና። ዶክተር ሮቤል ተስፋይወት ከቤት ምርቲ ሓፈሻዊ ሕክምናን ሕክምና ስንን ኦረሳ ኣብ 2017 ድሕሪ ምምራቕ ካብ ቅድሚ 8 ኣዋርሕ ጀሚሩ ኣብ ካምፓላ ዝርከብ ኢስት ኣፍሪካ ሜዲካል ሰንተር ከም ሓፈሻዊ ሓኪም ኮይኑ ዝሰርሕ ዘሎ እዩ። ዶክተር ሮቤል ንኮሮና ቫይረስ ኣመልኪቱ ምስ ሃብቶም ወልደ ዮሃንስ ዝስዕብ ወግዒ ገይሩሎም።
2: ኮሮና ቫይረስ ብሓፈሻ ካብ ቅድም ዝነበረ ተሃዋስያን እዩ ይኹን ዳኣ እምበር እዚ ሕጂ ንሪኦ ዘለና ብሳርስ ኮፍ 2 ተባሂሉ ተሰሚዩ ዘሎ ንዚ ቅድሚ ሕጂ ኣብ 2002 ተጋጢሙ ዝነበረ ናይ ሳርስ ዝበሃል ሕማም ምስኡ ተመሳሰልነት ዘለዎ ኮይኑ እዚ ሕጂ ተረኪቡ ዘሎ ሓድሽ ቫይረስ መበል ሻብዓይ ንሰብ ዘጥቅዕ ቫይረስ እዩ። ሕጂ እቲ ቀንዲ ኣሸቃሊ ዝኮነሉ እዚ ቫይረስ እዚ ከዓ ተኣገባብ ምትሕላፍ እዩ። ምክንያቱ ሓደ ሰብ ክህንጥስ ወይ ክስዕል እንከሎ ብዘውፅኦ ምራቅ ናብቲ ካልእ ሰብ ስለዝመሓለፍ ኣብ እኩብ ሰብ ኣብ ዘለወሉ እዋን ዝያዳ ኣሸቃሊ ይገብሮ። ሕብረተሰብና መብዛሕትኡ እዋን ኣብ መርዓ፣ ኣብ ሓዘን፣ ኣብ ጥምቀት ብሓንሳብ ተኣኪብካ ናይ ምፅምባል ልዑል ዝኾነ ባህሪ ስለ ዘለዎ ብጣዕሚ ኣሰካፊ ይገብሮ። ነዚ ተረዲና ድማ ስጉምትታት ክንወስድ ግዜኡ ክኸውን እዩ ማለት እዩ።
1: ዶክተር ሮቤል እዚ ምልክት ናይ ኮሮና ቫይረስ ትሰዓል ንብሎ ናይ ምስትንፋስ ፀገም ብዙሕ ግዜ ምስቲ ሓፈሻዊ ሰዓል ኢልና ንጠቕሳ ሕማም ይመሳሰል እዩሞኒ ሰብ ብራዕዲ ሓደ ሰብ ዕንጥሸው ክብል ከሎስ ኣብቲ ከባቢካ ዘሎ ኩሉ ሰብ ናባካ ይጥምት ሕጂ ከመይ ጌርና ኢና ክንፈልዮ ንኽእል?
2: ኮሮና ቫይረስ ብሓፈሻ ልክዕ ከም ጉንፋዕ ዘምፁ እዚኦም ካልኦት ቶም 4 ካብቶም 7 ልክዕ ጉንፋዕ ዘምፁ ወይ ዓይነታት ቫይረስ እዮም። እዚ ቫይረስ እዚ ከዓ እዚ ሓድሽ ቫይረስ ተቐንዲ ክንፈልዮ ንኽእል ናቱ ኬዝ ደፊኒሽን ወይ ካብ መግለፂ ናይ ትሕማም ኣለዎ። ሕዚ መግለፂ ናይ ትሕማም እንታይ ዝብል ዝኾነ ሰብ ሰዓል፣ ረስኒ፣ ሕፅረት ምስትንፋስ እንድሕደ ኣለዎ። ብተወሳኺ ካብተን ከባቢ እዚ ቫይረስ ብብዙሕ ዝላበዓለን ዘሎ ከባቢታት ወይ ቦታታት ዝመፀ እንድሕር ዝኣ ኮይኑ ወይ ምስ በቲ ኮቪድ-19 ተባሂሉ ዘሎ ሕማም ዝተለኽፈ ሰብ ጥቡቕ ምቅርራብ ብፀንሑ እንተኮይኑ እዚ ሰብ እዚ ብሕማም ኮሮና ቫይረስ ክንጥርጥሮ ንኽእል። ሕጂ ኣብዚ ሕማም እዚ ዘይተረኣየሉ ከባቢታት እንድሕር ዝኣ ኣለና ኮይና ወይ እውን ካብቲ ከባቢ ናብቲ ከባቢ ዘይገሽና እንድሕር ዳኣ ኮይና ዝኾነ ሰዓል ኹን እዚ ሕፅረት ምስትንፋስ ኹን ዝኾነ ከምዚ ናይ ጉንፋዕ መሳሊ እንድሕር ተራእና ናብቲ ኮሞን ኮልድ ወይ ከዓ ጉንፋዕ ኢልና ብሓፈሻ ንጠቕሶ ሕማም እዩ ክኸውን ዝኽእል።
1: ትሰኻብ ዘለካዮ ከተማ ካምፓላ ብዙሓት ኤርትራውያን ስደተኛት ኣለው። ሕጂ መብዛሕትኡ ግዜ እቲ ሓበሬታ ዝውሃበትን ሚኒስትሪ ጥዕና ናይ ነብሲ ወከፍ ሃገር ከኣኒ ንህዝበን ኢለን ብዝጥዕመን ቋንቋያን ዝጥቀማ ሞ ምናልባት ተፈላለዩ ቦታታት ዘለው ኤርትራውያን ሕፅረት ሓበሬታ ይህሉ ዶ ይኸውን?
2: ልክዕ እዩ። ሕጂ እንታይ እዩ ዝኾነ ሓበሬታ ክወፅእ ከሎ እቲ ምስሊ ዘለካዮ ሃገር ክፋለለ ናይ ግድን እዩ። ምክንያቱ እቲ ሚኒስትሪ ጥዕና ናይቲ ሃገር ወይ እውን ነቲ ዘሎ ሓበሬታ ከመሓላልፉ ከሎ ብቋንቋም ወይ ብጥዕሞም ኣገባብ እዮም ዘመሓላልፍዎ። ዋላ እውን ሓደሓደ ሰባት እውን ከም ሓበሬታ ክመሓላለፍ ከም ዘለዎን ዘይክፈልጡ ይኽእል እዮም። ዋላ እውን እቲ ዘሎ ደረጃ ትምህርቲ ናይ ሰብ እውን ስለዝፈላለት ብውድብ ጥዕና ዓለም ዝመፅእ ሓበሬታ እውን መብዛሕትኡ እዋን ብእንግሊሽ ወይ ብፍራንስ ወይ ብስፔይን ስለዝኾነ ቋንቋታት ዘይክፈልጦ ይኽእል እዩ። ሕጂ እንኳ ኣማራፂ ዋላ እውን ከም ንሪኦ ዘለና ኣብ ፌስቡክ ድ ኣብ ገለ ዝዝርጋሕ ዘሎ ሓበሬታት ብጣዕሚ ዝተጋነነ ሓበሬታታት ወይ እውን ጌጋ ሓበሬታታት እውን ይዝርጋሕ ስለ ዘሎ ኣብ ነፍሲ ወከፍ ዘለናዮ ሃገር ብፍላይ እዞም ሞያውያን ነቲ ህዝብና ነቲ ኣብ ዝነብረሉ ዘለና ከባቢታት ንምንቃ ዝያደ ሓላፍነት ክንስከብ ግዴታና እዩ።
1: ኮሮና ቫይረስ ሕማም ርእሲ ዝዓለም ኮይኑ ኣብ ዘለወሉ እዚ ሕማም ልሙድ ማሕበራዊ ምንቅስቓስ ሰባት ድሪቱ ብርክት ዝበሉ ካብ ናብን ዝግበሩ ጉዕዞታት ገቲኡ ሓቢርካ ምስሓቕን ምፅዋትን ክተርፍ ገይሩሎ ሃና ዘዳለኽዮ ምድላው ኣብ ጋና ዘሎ ተመክሮ ብጋዜጠኛን ሚኒስተር መንግስትን ዝነበረት ኤልሳቤት ኦሄን ንቢቢሲ ካብ ፀሓፈቶ ትዕዝብታ እዩ ክኸውን ንሱ ሰሚዕና ክንመለስ።
0: أبقانا أبهيوتنا كدوساتي لنا نوستم زخونا سبقاليلو أب زخونا أوان زيتن كفوم إن فرحوم نقراتا لو هاي مانوت سلام تايدن سنسرعات كبرن إزيقوم بزخونا ملك نبدر الدرزيقاتون بزو حساب مقلات زهلاوينا كيرو زأمن اللومنيوم كبقارواسومنا تجميروم منقستن سرحتنياتا تعنان حاقرنا كل سب والكاو زريتو كحلو كم محايشن مت إخخابات كوكدن يمعجولو بزحات سبات جن كورونا فيروس أبها قرأت تحت سهرة زبطحو حدا جايلن زبل رديت بمحزم زوم عداتات إيش الشيء بالوم بس مخنيات سبي موت حدا جانوي نأفريك أو إن سلام تازي باللسب سلام كباي خلن قبل زسمعة من يلو إزي سلام تأيد زلوا عبي واقع نمرايو نسلام تأيدون الزرق حل كسب أيجبت أكان وال ويعشش مستبلو إتسبت على إخايو.

0: ዝንዎ ቅድምነት ሓበሬታ ንኻልኦት ምክፋልኩም ክተጻርዩ ፈትኑ። ከምዚ ዝኣመሰለ ዓብዪ ዜና እሙናት ምንጭታት ዜናን ትካላትን ኣቃሊሖም ዎዶ ኢልኩም ሕተቱ።
1: ቶማ ብመወዳእታ ካብ ሓበሬታታት ኮሮና ቫይረስ ክንወፅእ ንሰማዕትና ቅድም ኢሉ ኣብ ፈኖና ቀሪቡ ዝነበረ ተመኩሮ ሓንቲ ኤርትራዊትና ክነዘኻኽሮም ሓሪና። ኤርትራውያን ደቂ ኣንስትዮ ንናፅነት ኣብስኻየ ደብረታዊ ተጋድሎ ደቀንን ነፍሰንን ንዝገበርዎ ኣበርክቶን ንዝኸፈሎ መስዋእትን ብሓበን እየን ዝዝክርኦ። ብዙሓት ደቂ ኣንስትዮ ድማ ኣብቲ ታሪካዊ ቃልሲ ብኣካል ተሳቲፈን ታሪክ ሰሪሐን ሓሊፈን። ንግስቲ ገብረ መስቀል ትበሃል ብ1978 ዓመተ ምህረት ናይ 10ይ ክፍሊ ትምህርታ ምስ ወደት ናብ ብረታዊ ቃልሲ ህዝቢ ኤርትራ ክትጥምበርን ከላ ቆል 16 ዓመት እያ ነይራ። ለንጽጋብ
2: መባእታዊ ወታደራውን ፖለቲካውን ተዓሊሙ ሲዳ ኣብ ሜዳ ከም መምህር ኣገልጊላ ናጽነት ክትርኢ ዝበቕዐት ኣብነታዊት ጓል ኣንስተይቲ ንግስቲ ገብረ መስቀል ሕዚ ኣብ ኣስመራ ኣብ ከባቢ ፖስት ኦፊስ ብኣትክልቲ ኣብ ዝወቀበት ጸባብ ምዕርግቲ ቤት ትነብር። ገና ናብቲ ካንሸሎ ቅልቅል እንከትብል ሽታ ጥበብ ይቕበለካ። ውፅኢት እደ ጥበብ ካይላ መቐመጢ ክሳብ ዝሰኣኖ ዓቕሉ ዝጸበቦ ካንሸሎ ጥበብ
3: ምግዳልና ስነደታትና ኸዲና ዝወፃና ኢና ንዓና ጎልፎ ሰሪሕና ንገዛና ኣወቂብና ኣነ ሕጂ ቅድሚ ዝስራሕ መጀመርያ እዚ ኩሉ ብዝገዛይ ትሪእዎ ዘለኹም ስፈ ይኹን ናይ ሳሎን ይኹን ዋላ ናይ መንዳቅ ይኹን ገለ ቅድሚ ስራሕ ናብዚ ጥበብ ክሸይጥ መጀመርያ እዩ። ብዓብኡ ግን 2005 ወርሒ 10 ናይ ካይላ ትምህርቲ ጀሚርና 10 ወርሒ ምስ ተማሃርና ኣነ ኢደይ ጠጠው ክብል ኣይደለኹን እዛ ሕጂ ክንሰርሓላ ፀናሕና ዝረኣኹማ መሳርሒ ሸዓ ኣብ ውሽጢ ወርሒ ኣስሪሐ ክሰርሕ ጀሚር 2007 ኣብ ኣስመራሲ ናይ መጀመርያ ናይ ካይላ ዓብ ምርኢት ኣርእ እዩ።
2: ሰራሕተኛ ካይላ ውሽጣዊ ፍቕሪ ጥበብ ዘለዎን ትዕግስተኛን ክኸውን ኣለዎ ትብል ንግስቲ።
3: ሓመድ የመፅእ ጭቃ ሰርሖ እቲ ጭቃ ይፍትኖ ተፈቲና እንድሕር ዘይፀቢቃ ትጓሓፍ ነዚ ጀርኒቶ እዚ ሓደ መጀመርያ በዳህ ነገር ዝበሃል እዩ። ናይ ካይላ ሰራሕተኛ ሰብ ትዕግስተኛ እሞ ከዓ ካብ ውሽጥካ እንተኮይኑ ውግሕ ትብለካ። ንኣብነት ኣነ ሕጂ ሓደ ግዜ ሚእቲ ተኣዚዘ ብሓንሳብ ሓደ ዓይነት ስራሕ ከቢድ እዩ ክትሰርሖ ምክንያቱ ትፀልዖ ኢኻ ግን ሰሪሐ ዮ ትእዛዝ ነይሩ ክላእ ዝብል ዝነበረ ወዱ ጓሉ ሕጂ ፈትይዎ ምክንያቱ እንተኣቲኻዮ ፅቡቅ እዩ ፅቡቅ ፅልዋ ከዓ ጌርና ኣብዚ ዓድና ከዓ ድሓን ናይ ካይላ ስራሓት እናጣጠፋሎ ትምህርቲ ኣሎ ሕጂ ቤት ትምህርቲ ማይ ተስፋ ዝበሃል ኣሎ ኣብኡ ነንእሽተይ ኮርስ ውሃብ ናይ 9 ወርሒ ገለ ካብኡ ናትካ ታለንት እንተኮይኑ እተዓቢእ ኸ ማለት
1: እዩ። ዝኸበርኩም ሰማዕትና ኣብ ዕለታዊ ምንቅስቃስኹም ብዝተኸኣለ መጠን ኢድኩም ብማይን ሳሙናን ምሕፃብ
4: ኣብዘይቲ ባህላውን ሃይማኖታውን ኣተሓሳስባታትን እምነትን ኣብ ቦትኡ ጌርኩም ካብ ሰባት ዘለና ርሕቐት ምሕላው ግን ነዚ ሕማም ኣብ ምግዳእ ዓብዪ ተራ ከም ዘለዎ እዮም ሰብሙያ ዝገልፁ ዘለዉ።
1: ንስኻ ንስኺ ነብስኹም እንተሓሊኹም ኣነ እውን ሓልየ ኣለኹ ኩላትና ከዓ ንድሕን ጥዕናኹም እንተሓሎ
4: ሰላም ሶፎኖለይቲ

ክቡራት ሰማዕትና ቴክኒካዊ ጸገም ስለዘጋጠመና መደብና ኣብ ሰዓቱ ክንፍኖ ይከኣልናን እቲ ጸገም ስፈትሐናዮ ግን መደብና ክቕጽል ምዃኑ ብትሕትና ንሕብር።